የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የሰኞ ሐምሌ 27 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 26 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን በማቴዎስ ወንጌል ምዕራፍ 14 ከቁጥር 13 እስከ 21 ላይ በማስተንተን ያሰሙትን ቃለ ምዕዳን ትርጉም በቅድሚያ እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰውታው ያለው አስደንጋጭ ሁኔታ ያሳሰባቸው መሆኑን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔርን ጥሪ በማዳመጥ በቁርጠኝነት ሊከተሉት እንደሚገባ ማሳሰባቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። ሞዛምቢካውያኑ ገዳማውያት ሰላምን ለማስፈን የእርቅና የሰላም ሰዎች እንሁን ማለታቸውን በአራተኛው ዜናችን እናስደምጣችኋለን። የሜክሲኮ ወጣቶች የሚስዮናዊነት ጥሪን በድፍረት እንዲቀበሉ ጥሪ መቅረቡን በአምስተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ ክርስቶስ የሰውን ልጅ ረሃብ በእውነት ያረካል ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 26 2018 ዓ ም በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት አድርሰዋል። በማቴዎስ ወንጌል ምዕራፍ 14 ከቁጥር 13 እስከ 21 ላይ በተጻፈው የእንጀራና የአሳ ተአምር ላይ በማስተንተን ባሰሙት ቃለ ምዕዳን ኢየሱስ ክርስቶስን ማግኘት ገንቢ ተሞክሮ መሆኑን ለምእመናኑ አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናን ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Quando ascoltiamo il Vangelo, sentiamo spesso raccontare dei segni compiuti da Gesù. Sono gesti che manifestano la sua speciale dedizione per noi.
1: Uddu wendimoce na ehetoce, melkam ehud yonullachu. ቅዱስ ወንጌል የሚነግረንን ስንሰማ ኢየሱስ ክርስቶስ ለኛ ያለውን ልዩ ፍቅርና ለዓለም በሙሉ የሚያመጣውን ድነት የሚያሳዩ ምልክቶችን እንዳደረገ ብዙ ጊዜ እንሰማለን። በዚህም ኢየሱስ ክርስቶስ ለሕይወታችን ትርጉም የሚሰጥ ከክፋትና ከኃጢአት የሚያድነን አምላክ ሆኖ መቅረቡን እንገነዘባለን። ኢየሱስ ክርስቶስ የዕውራንን ዓይን ሲያበራና መስማት ለማይችሉት የመስማት ችሎታን ሲሰጥ ታምራዊ ተግባራትን ከማድረግ የበለጠ የእግዚአብሔር መንግሥት ቅርብ መሆኑን ለሁሉም ሰው ማወጁን እናያለን። በዚህ መንገድ ከማቴዎስ ወንጌል ምዕራፍ 14 ከቁጥር 13 እስከ 21 ተወስዶ የተነበበው የዛሬው ቅዱስ ወንጌል ኢየሱስ ክርስቶስ ሰዎችን የጎደሉ የስሜት ሕዋሳትን የሚመልስ ብቻ ሳይሆን ስሜቶቻችንንም በመልካም ነገር የሚሞላ መሆኑን ይመሰክራል። ኢየሱስ ክርስቶስ መስማት የተሳነው ሰው ተፈውሶ የምሥራቹን ቃል እንዲሰማ አድርጓል። ማየት ለተሳነው ሰው የተደረገለትን አስደናቂ የቤዛነት ሥራ ያሳያል። እንደዚሁም ኢየሱስ ክርስቶስ ለተራቡት ሰዎች ምግብን ይሰጣል። የዳቦ መባዛት ታሪክ ከኢየሱስ ክርስቶስ ጋር መገናኘት ገንቢ ተሞክሮ መሆኑን ያሳየናል። ምግብ በሌለበት ምድረ በዳ ላይ ኢየሱስ ክርስቶስ የሕይወት እንጀራ ነው። ከእርሱ ጋር ስንሆን ፍላጎቶቻችን በሚገባ ይሟላሉ። ሁሉም በልተው ጠገቡ። የተረፈውንም ቁርስራሽ 12 መሶብ ሙሉ አነሱ። የማቴዎስ ወንጌል ምዕራፍ 14 ቁጥር 20። ይህ ቁጥር የጌታ ስጦታ ሁሉ አቀፍ መሆኑንና ለእኛ ያለው የእርዳታ እንክብካቤ ፈጽሞ የማያቋርጥ መሆኑን ያሳያል። የተወደዳችሁ ምእመናን ሆይ፣ ኢየሱስ ክርስቶስ የሰውን ልጅ ረሃብ፣ የእኛን የእውነትና የሕይወት ረሃብ በእውነት ያረካል። የእርሱ ምሳሌ ከሌሎች ጋር ስንጋራ ምንም ነገር እንደማይጣል ያስተምረናል። ለግል ብቻ ማከማቸት ወይም ስግብግብነትና ብክነት በተቃራኒው የአንድ ክፉ ሥራ ሁለት ገጽታዎች ናቸው። ይህ መንፈሳዊ ሕመም በሀብት ብዛት የሚሰክሩ ሰዎች ስሜት በማዳከም በረሃብ የሚያለቅሱትንና በጥማት የሚጮኹ ሰዎችን እንዲረሱ ያደርጋል። ስለዚህ በከንቱ በሚጠፋ ሀብት ፊት ምግብን ለመለመን የተዘረጉ እጆችን፣ ሰላም በመጥፋቱ ምክንያት ቤቶቻቸው የተቃጠሉባቸውን ሰዎች እናገኛቸዋለን። ጦርነትና ትዕቢት በበዛበት ዓለም ውስጥ ስንኖር ኢየሱስ ክርስቶስ ወደ ሰማይ አሻቅቦ አየና እንጀራውንም ባርኮ ቆረሰው፣ ለሕዝቡ እንዲያከፋፍሉ ለደቀ መዛሙርቱ ሰጣቸው የሚለውን የደግነት ምሳሌ እናስብ። የማቴዎስ ወንጌል ምዕራፍ 14 ቁጥር 19። በዚህ የበጎ አድራጎት ተአምር በመጨረሻው እራት ላይ ደረጃውን የሚያገኙ የኢየሱስ ክርስቶስን ባሕርያት እናያለን። ምክንያቱም የእግዚአብሔር ልጅ ወንድማችን ሆኖ ሕይወቱን የሰጠን በዚያ ጊዜ ነበር። በቅዱስ ቁርባን ጸጋ እየተደሰትን ከቤተሰብና ከጓደኛ ጋር የቀረበልንን ማዕድ ጸልየን በመብላት በዕለት ተዕለት ተግባራችን ውስጥ ስለ ቅዱስ ቁርባን ውበት እንመስክር። ከኢየሱስ ክርስቶስ ጋር በመሆን ለተቸገሩ ጎረቤቶቻችን እርዳታ የምንሰጥ ከሆነ የእረፍት ጊዜያችን እንኳ የተረጋጋ የወንድማማችነት ጊዜ ሊሆን ይችላል። ስለዚህ አፍቃሪ እናታችን ቅድስት ድንግል ማርያም ማንም ሰው የዕለት እንጀራውን እንዳያጣ እኛም በበጎ ሥራችን ለማደግ እንድትረዳን በጸሎት እንጠይቃት።

0: ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 26 2018 ዓ.ም ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያሰሙት ቃለ ምዕዳን ሙሉ ትርጉም ነበር። ስላዳመጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰውታ ያለው አስደንጋጭ ሁኔታ ያሳስባቸው መሆኑን ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 26 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ካደረሱ በኋላ ባደረጉት ንግግር በስፔን ራስ ገዝ በሆነች ሰውታ ከተማ እየታየ ያለው አሳሳቢ የስደት ችግር እንዳሳሰባቸው ገልጸዋል። በተጨማሪም በዓለም ዙሪያ የሚካሄዱ ጦርነቶች እንዲያቆሙ ጸሎታቸውን አቅርበው በሳምንቱ ማብቂያ ላይ ሊገኝ የሚችለውን የአሲሲ ይቅርታ መንፈሳዊ ስጦታን አስታውሰዋል። በስፔኗ ራስ ገዝ ከተማ ሴውታ ውስጥ ያለው አስደንጋጭ የስደተኞች ሁኔታ ያሳስበኛል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአፍሪቃ እመቤታችን ቅድስት ድንግል ማርያም አማላጅነት ከእግዚአብሔር ዘንድ የሰላም የመረጋጋትና የፍትህ መፍትሄዎች እንዲገኙ ጸሎታቸውን አቅርበዋል። ቅዱስነታቸው በስፓኒሽ ቋንቋ ተማጽኗቸውን ያቀረቡት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ካደረሱ በኋላ ሲሆን በሰሜን አፍሪካ የባህር ዳርቻ ከሞሮኮ ጋር የምትዋሰነው የስፔን ራስ ገዝ ሰውታ ከፍተኛ ቁጥር ያላቸው ስደተኞች የሚገኙባት ከተማ እንደሆነች ይታወቃል። በቅርብ ቀናት ውስጥ ብቻ ከሞሮኮ በአስር ሺዎች የሚቆጠሩ ስደተኞች ወደ ግዛቲቱ ለመግባት የሞከሩ ሲሆን ይህም እጅግ ብዙ የስደተኞች መቀበያ ጣቢያዎች እንዲገነቡና ስፔንም ተጨማሪ የጸጥታ ኃይሎችን እንድታሰማራ ማድረጉ ታውቋል። ባህርን ለመሻገር በተደረጉ አስቸጋሪና አደገኛ ሙከራዎች በትንሹ የ67 ሰዎች ሕይወት ጠፍቷል። ሮይተርስ የዜና ምንጭ በዘገባው አብዛኞቹ ተጎጂዎች በባህር ውስጥ ሰጥመው እንደቀሩ ወይም ሲያቋርጡ በድብቅ እንደተገደሉ አስታውቋል። በጦርነቱ ምክንያት ስቃይ የሚደርስባቸውን ሰዎች ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለም ዙሪያ የሚካሄዱ ጦርነቶች ቆመው ሰላም እንዲገኝና ለግጭቶችም ዲፕሎማሲያዊ መፍትሄዎች እንዲገኙ የምናቀርበውን ጸሎት እንቀጥል ሲሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት የተጎዱትን በተለይም አቅመ ደካሞችንና ራሳቸውን ከአደጋ መከላከል የማይችሉ ሕፃናትን፣ አረጋውያንንና ሕሙማንን በጸሎታቸው አስታውሰው የሚሰቃዩትን እግዚአብሔር እንዲያጽናናቸው እርዳታን የሚያቀርቡ ሰዎች ሥራን እንዲባርክ ጸልየዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም በሳምንቱ መጨረሻ የሚከበረውን የአሲሲ የምህረት በዓል በማስታወስ ምእመናን ለዚህ ታላቅ መንፈሳዊ ስጦታ እግዚአብሔርን እንዲያመሰግኑና ስጦታውንም እንዲንከባከቡ ታደራ ብለዋል። የአሲሲው ይቅርታ ከአሲሲው ቅዱስ ፍራንችስኮስ ጋር የተቆራኘ ሙሉ የይቅርታ አገልግሎት ሲሆን ይህም በእርቅና በቅዱስ ቁርባን ምስጢራት እንዲሁም ቁምስናዎችንና በፍራንችስካውያን የሚመሩ ቤተ ክርስቲያናትን በመጎብኘት የሐዋርያት ጸሎት ሃይማኖትንና አባታችን ሆይ ጸሎትን በመድገም ለርዕሰ ሊቃነ ጳጳሳትና ዓላማቸው በመጸለይ ሊገኝ የሚችል እንደሆነ ታውቋል። እንደ ጎርጎሮሳውያኑ በ1216 ዓመተ ምህረት የተጀመረው የአሲሲ ይቅርታ ኢየሱስ ክርስቶስ፣ ቅድስት ድንግል ማርያምና መላእክት ቅዱስ ፍራንችስኮስ በአሲሲ በገነባት ትንሿ የጸሎት ቤት ፊት በተገኙበት ወቅት እንደነበር ይታወሳል። ቅዱስ ፍራንችስኮስ ለነፍሳት ድነት ምን እንደሚፈልግ ኢየሱስ በጠየቀው ጊዜ ወደ ጸሎት ቤቷ ለሚገቡት ሙሉ ይቅርታ እንዲሰጣቸው ጠይቆት እንደነበር ሲታወስ፣ በኋላም ነሐሴ 25 ወይም 26 ፍራንችስካዊ ቁምስናን የሚጎበኝ ማንኛውም ሰው የይቅርታ ስጦታን እንደሚያገኝ ታውቋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔርን ጥሪ በማዳመጥ በቁርጠኝነት ሊከተሉት እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላቲን አሜሪካ አገር በሆነች ኤኳዶር ውስጥ ለሚካሄድ 7ኛው ብሔራዊ የወጣቶች ቀን መልእክት አስተላልፈዋል። ቅዱስነታቸው ለወጣቶች በላኩት የቪዲዮ መልእክት ወጣቶች ኢየሱስ ክርስቶስን እንዲከተሉ ከእርሱ ጋር የመገናኘት ደስታ ሕይወታቸውን እንዲለውጥና ሌሎችም እርሱን እንዲፈልጉት እንዲያነሳሳቸውና የቅድስት እናት ድንግል ማርያም ምሳሌ እግዚአብሔር ለሕይወታቸው ያለውን ዕቅድ እንዲቀበሉ እንዲያነሳሳቸው ጥሪ አቅርበዋል። ከኢየሱስ ክርስቶስ ጋር መገናኘት ልብን በደስታ በመሙላት የፍቅሩና የምሕረቱ ምስክሮች እንድንሆን ጥንካሬን ይሰጠናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አይዟችሁ እኔ ዓለምን አሸንፌዋለሁ በሚል መሪ ቃል ቅዳሜና እሁድ ኤኳዶር ውስጥ በኢራባ ከተማ ለተካሄደው 7ኛው ብሔራዊ የወጣቶች ቀን ተሳታፊዎች የቪዲዮ መልእክት በመላክ የሚያጽናና ማሳሰቢያ አቅርበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለወጣቶች በላኩት መልእክት ኢየሱስ ክርስቶስ ለሕይወታቸው ትርጉም እንደሚሰጥ አስረድተው የእግዚአብሔርን ጥሪ እንድትሰሙና በቆራጥነት እንድትከተሉ አበረታታችኋለሁ ብለው ወጣቶች የቤተ ክርስቲያን ውድ ልጆች እንደሆኑ አስታውሰዋል። ሌሎች በርካቶች ክርስቶስን እንዲያውቁ ለማድረግ ቤተ ክርስቲያን የወጣቶችን ደስታ ድፍረትና ምስክርነት ትፈልጋለች ብለው በፍቅሩ እንድትለወጡ ራሳችሁን ፍቀዱ ሲሉ አክለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ወጣቶች የይቅርታ የእርቅና የሰላም አራማጆች እንዲሆኑ ጥሪ በማቅረብ የኢኳዶርን ወጣቶች ለእመቤታችን ቅድስት ድንግል ማርያም አደራ ሰጥተዋል። እመቤታችን ቅድስት ድንግል ማርያም ወንጌልን በተግባር እንድትኖሩና እግዚአብሔር ለሕይወታችሁ ላለው ዕቅድ ራሳችሁን ለማስገዛት የምታነሳሳ ምሳሌ ትሁን ሲሉ ጸሎታቸውን አቅርበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሞዛምቢካውያን ገዳማውያት ሰላምን ለማስፈን የእርቅና የሰላም ሰዎች እንሁን ማለታቸው ተነገረ። ዘገባውን ዘላለም ኃይሉ አዘጋጅቶታል፣ እንደሚከተለው ያቀርበዋል።
1: በሞዛምቢክ የሚገኙት የክርስቶስ ክቡር ደም ማኅበር አባላት የሆኑት እህት ማሪያ ዶሴኡ እና እህት አሜሊያ አሌክሳንደር ከቫቲካን ዜና ጋር ባደረጉት ቃለ ምልልስ ሮም ውስጥ እየተከታተሉት ስለሚገኘው መንፈሳዊና ሙያዊ ስልጠና በመጥቀስ ይህ ስልጠና ለሞዛምቢካውያኑ ሚስዮናውያን ጥልቅ ፍላጎት እንደነበር የገለጹ ሲሆን ሁለቱ እህቶች በቃለ ምልልሱ ወቅት ለሞዛምቢክ ሕዝብ በተለይም ለወጣቶች ባስተላለፉት መልእክት ችግሮች ሲያጋጥማቸው ተስፋ እንዳይቆርጡ እንዲሁም ሰላምና እርቅን እንዲቀበሉ ማሳሰባቸው ተነግሯል። ገዳማውያት እህቶቹ ለሞዛምቢክ ወጣቶች በተለየ ሁኔታ ባስተላለፉት መልእክት በተለይ ችግር በሚከሰትበት ጊዜ ተስፋ መቁረጥ እንደማይገባ፣ በእግዚአብሔር መታመንና ጸሎት ማድረግ አስፈላጊ መሆናቸውን አጽንኦት ሰጥተው የገለጹ ሲሆን፣ ሆኖም ግን ይህንን ማድረግ የሚቻለው እያንዳንዱ ሰው የራሱን ድርሻ በመወጣት እንደሆነ ገልጸው በመጀመሪያ ደረጃ ይህ ሰላም በሀገሪቷ ላይ እውን እንዲሆን እያንዳንዱ ሰው የሰላምና የእርቅ ሰው መሆን እንዳለበት እነዚህ ሞዛምቢካውያን ሚስዮናውያን እህቶች ጠቁመዋል። ሚስዮናውያኑ በማከልም በሮም ስለሚከታተሉት የስልጠና መርሃ ግብር የተናገሩ ሲሆን ስልጠናው የመጨረሻ ቃለ መሐላ ለመግባት ለሚዘጋጁም ሆነ ቀደም ብሎ የመጀመሪያ ደረጃ ቃለ መሐላ ለፈጸሙት እህቶች ያለውን ጠቀሜታ አጉልተው አሳይተዋል። ጊዜያዊ ወይም የመጀመሪያ ደረጃ ቃለ መሐላ የገቡት እህት አሜሊያ ይህንን አስመልክተው እንደተናገሩት የስልጠና ክፍለ ጊዜዎቹም ስለ ወደፊቱ ጊዜ ትክክለኛውን ምርጫ ለማድረግና ለመወሰን ስለሚረዱ እጅግ አስፈላጊ እንደሆኑ ገልጸው ወደፊትም ገና የሚማሩትና ጥናት የሚያደርጉባቸው ነገሮች መኖራቸውን ጠቁመው የምንወስነው ውሳኔ የምንፈልገው ነገር መሆን ወይም አለመሆኑን ለመወሰን ስልጠናው ይረዳናል ሲሉም አስረድተዋል። ይህ ስልጠና የመጀመሪያ ደረጃ ቃለ መሐላ ለፈጸሙት ለሁለቱም የክቡር ደም ማኅበር ሚስዮናውያን እህቶች አስፈላጊ እንደሆነ የገለጹ ሲሆን ምክንያቱም ደግሞ ሁለቱም ገዳማውያት እህቶች ራሳቸውን ማደስና ማዋሃድ አስፈላጊ በመሆኑም እንደሆነ ጠቅሰው ከዚህም ባሻገር ሁልጊዜ ለዘመኑ ምልክቶች ትኩረት መስጠት እንደሚገባቸው አመላክተዋል። የማኅበሩ ልዩ መንፈሳዊ ተልእኮ የዘመኑን ፍላጎቶች ግንዛቤ ውስጥ ያስገባ መሆን እንደሚገባው የገለጹት እህት ማርያም የክቡር ደም ሚስዮናውያን አባላት ከውጫዊ ሁኔታዎች ማለትም ከቁምስናዎችና ከምዕመናን ጋር ከመዋሃድ ባሻገር አንድ የሃይማኖት ማኅበረሰብ ሁልጊዜ ራሳቸውን መጠየቅ እንዳለባቸው የገለጹ ሲሆን የማኅበሩ መንፈሳዊ ተልእኮ ለዛሬው ዓለም ፍላጎት ምላሽ መስጠቱን ማረጋገጥና የዛሬውን ሰው በተሻለ ሁኔታ ለመርዳት በማኅበሩ ውስጥ መታደስ የሚገቡ ነገሮች ማጤን እንደሚያስፈልግም አመላክተዋል። የአባላት ስልጠና ኃላፊ የሆኑት እህት ማርያ እና እህት አሜሊያ አሌክሳንደር በአሁኑ ወቅት የሚኖሩት እና የሚያገለግሉት በሞዛምቢክ የሚስዮናዊነት አገልግሎት ላይ ለተሰማሩ እህቶች እንዲሁም ለተጨማሪ መንፈሳዊ ትምህርት ወደ ፖርቱጋል ለሚመጡ የሞዛምቢክ እህቶች ማረፊያ እንዲሆን እንደ አውሮፓውያን አቆጣጠር በ1960 ዓ.ም ፖርቱጋል ሊዝበን ከተማ ውስጥ በሃይማኖታዊ ማኅበሩ የተቋቋመ ቤት ውስጥ እንደሆነ የገለጹ ሲሆን እህት አሜሊያ በሊዝበን የቴክኒክ ሙያና ስልጠና እየተከታተሉ የሚገኝ በዚህ ሁኔታ ውስጥ እንደሆነም ጠቅሰው በተመሳሳይ ጊዜም በአካባቢው በሚገኝ የካቶሊክ ቤተ ክርስቲያን ማኅበረሰብ ውስጥ እያገለገሉ እንደሚገኝም ጠቁመዋል። ከዚህም ባሻገር ለመጨረሻ ቃለ መሐላ ዝግጅት እያደረጉ መሆኑን የገለጹት የሞዛምቢክ ተወላጅ የሆኑት እህት አሜሊያም በዚህ ማኅበረሰብ ውስጥ በመሆናቸው ደስተኛ እንደሆኑ፣ ትምህርታቸውን ሲያጠናቅቁ ማኅበራቸውና ተልእኳቸው የሚጠይቅባቸውን ተግባር እንደሚፈጽሙ ለቫቲካን ዜና ገልጸዋል። ይህ በመሆኑ ምክንያት ከፍተኛ ፍላጎትና እጥረት ያለባት ሀገራቸውን ትተው በመውጣት በማህበሩ ተልእኮ መሰረት ሌላ ሀገር ውስጥ ማገልገል ጊዜን በከንቱ ማባከን ሳይሆን እዚህ በሚያገኙት ጉልበትና አቅም በሀገራቸው ድጋፍ የሚያስፈልጋቸውን ሰዎች ለመርዳት እንደሚጠቀሙበት እህት አሜሊያ በአጽንኦት የገለጹ ሲሆን፣ ከዚህም ባሻገር ሁልጊዜ ድጋፍ ለሚሹ በዕድሜ የገፉ ገዳማውያት እህቶች ለመርዳት ይህ ስልጠና ጉልበት እንደሚሆናቸውም አስረድተዋል። ሁለቱ ሚስዮናውያን እህቶች በተለይም ስራ አጥነትን፣ ግጭትን፣ ወንጀልንና ሌሎች በርካታ ተግዳሮቶችና ችግሮችን ለሚጋፈጡት የሞዛምቢክ ወጣቶች የተስፋ መልእክት ያስተላለፉ ሲሆን፣ ምንም እንኳን በየቀኑ የተለያዩ ተግዳሮቶች ቢገጥሙም ተስፋ አለመቁረጥ እንደሚገባ፣ ምክንያቱም ለተሻለ ነገ መኖር የሚሰጠው ተስፋ ቤተሰቦችንና ሀገራትን የሚገነባ ኃይል መሆኑን አመላክተዋል። ጸሎት በእርግጥም ለወደፊቱ ጊዜ ቁልፍ ነገር ስለሆነ ወጣቶች ሁል ጊዜ በእግዚአብሔር መታመንና መጸለይ እንዳለባቸው የመከሩት ገዳማውያት እህቶቹ፣ ሆኖም ግን በመጀመሪያ የራሳችንን ድርሻ መወጣት እንደሚገባም ለሀገራችን የምንመኘውን ሰላም በውስጣችን በመያዝ የእርቅና የሰላም ሰዎች መሆን ይገባናል በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የሜክሲኮ ወጣቶች የሚስዮናዊነት ጥሪያቸውን በድፍረት እንዲቀበሉ ጥሪ ቀረበላቸው። ዘገባውን ዘላለም ኃይሉ አዘጋጅቶታል፣ እንደሚከተለው ያቀርበዋል።
1: ከ6000 በላይ የሚሆኑ የሜክሲኮ ካቶሊካውያን ወጣቶች በ15ኛው ብሔራዊ የሚስዮናዊ ወጣቶች ጉባኤ ላይ እየተሳተፉ ባለበት ወቅት የቅድስት መንበር የወንጌል ስርጭት ጉዳዮች ጽህፈት ቤት ኃላፊ ሊቀ ጳጳስ ፎርቹናተስ ኑዋንቹኩ ወጣቶች የተጠሩት በሰፊው ባህር ላይ ለመጓዝ እንጂ አሳ ማቆያ ገንዳ ውስጥ ተገድቦ ለመቆየት አይደለም በማለት ወጣቶች በነጻነት ወንጌልን እንዲያውጁ በምሳሌ አስታውሰዋቸዋል። የሜክሲኮው የቅዱስ ሉዊስ ፓቶሲ ሀገረ ስብከት ከሜክሲኮ የጳጳሳዊ የሚስዮናውያን ማኅበራት ጋር በመተባበር ከሐምሌ 16 እስከ 19 ቀን 2018 ዓ.ም ድረስ የተካሄደውን 15ኛ ብሔራዊ የሚስዮናዊ ወጣቶች ጉባኤ ያስተናገደ ሲሆን፣ ጉባኤው ወጣቶች ከቅድስት ድንግል ማርያም ጋር ሆነው በተልእኮ አማካይነት የተስፋ አብሳሪዎች ይሆናሉ በሚል መሪ ቃል መላው ሀገሪቱ ከሚገኙ የተለያዩ ሀገረ ስብከቶች የተውጣጡ ከ6000 በላይ ወጣቶች በተገኙበት መከበሩ ተነግሯል። ለአራት ቀናት የቆየው ይህ ጉባኤ በጸሎት፣ በስልጠና፣ በሚስዮናዊ ተመክሮና በዲጂታል ዓለም ውስጥ እየተስፋፋ የመጣውን ተልእኮ ጨምሮ ለወንጌል ስርጭት በተደረገ የታደሰ ቁርጠኝነት ወጣቶቹን ማጠናከሩ የተገለጸ ሲሆን፣ በጉባኤው ላይ የተገኙት ለአንደኛ ደረጃ የወንጌል ስርጭትና የተወሰኑ አዳዲስ አብያተ ክርስቲያናት የተመደበው የቅድስት መንበር የወንጌል ስርጭት ጉዳዮች ጽህፈት ቤት ኃላፊ ሊቀ ጳጳስ ብፁዕ አቡነ ፎርቹናተስ ኑዋንቹኩ ወጣቶቹ ለጌታችን ኢየሱስ ክርስቶስ የሚስዮናዊነት ትእዛዝ በሙሉ ልብ ምላሽ እንዲሰጡ አበረታተዋቸዋል። ሊቀ ጳጳሱ ይህንን ያሉት ወደ ዓለም ሁሉ ሂዱና ወንጌልን ለፍጥረት ሁሉ ስበኩ ከሚለው የወንጌል ትእዛዝ በመነሳት ሲሆን፣ ሁሉም ክርስቲያኖች መልካሙን ዜና ለሁሉም ሰው በአካልም ሆነ በዲጂታል መድረኮች ለማድረስ እንደተጠሩም አስታውሰዋል። ሊቀ ጳጳስ ኑዋንቹኩ ወጣቶቹ ልክ በገሊላ ባህር ላይ እንደነበሩት ደቀ መዛሙርት ሁሉ ከተለመደው አካባቢያቸው አልፈው እንዲሄዱ ያበረታቱ ሲሆን፣ ወጣቶቹ የተላኩት በእንግሊዝኛው አኳሪየም ተብሎ ወደሚጠራው አሳ ማቆያ ገንዳ ማለትም ወደ ትንሽ አስተማማኝና ቀድሞ ወደሚታወቅ ቁጥጥር ወደሚደረግበት ቦታ እንዳልሆነ ጠቁመው፣ ነገር ግን ወደ ሰፊው ጥልቅና አንዳንዴ ማዕበል ወደሚበዛበት ወደ ሰፊው ባህር እንደሆነ አሳስበው፣ ያንዳንዱ የሰው ልጅ ልብ የተፈጠረው ለሰፊው የእግዚአብሔር ተልእኮ አድማስ መሆኑን አጽንኦት ሰጥተው ተናግረዋል። የወጣቶቹ የሚስዮናዊነት ጥሪ የተጀመረው በሚስጥረ ጥምቀት እንደሆነና አስቀድመው እንደተላኩ እንዲሁም አንድ ተልእኮ እንደተሰጣቸው ያስታወሱት ሊቀ ጳጳሱም ይህም ክርስቶስን ማሳወቅ፣ እርሱን መውደድና እርሱን መከተል እንደሆነ ያመላከቱ ሲሆን፣ ብፁዕነታቸው በማከልም ወጣቶቹ በእግዚአብሔር እንዲታመኑና ባሉበት ቦታ ሁሉ ወንጌልን በድፍረት እንዲሰብኩ ጥሪ አቅርበዋል። ከዚህም በተጨባሪ ሊቀ ጳጳስ ኑዋንቹኩም ወጣቶች ማዳበር የሚገባቸውን 3 የሚስዮናዊ ባህሪያትን እንዲቀበሉ ያበረታቱ ሲሆን፣ የመጀመሪያው ለክርስቶስ የሚደረገውን ጥልቅ ቁርኝት የሚያደናቅፍ ማንኛውም ነገር ትቶ የመሄድ ፈቃደኝነት የሆነውን ከለመዱት ነገር መለየት እንደሆነ አስረድተው፣ ሁለተኛው ነገር መገናኘት እንደሆነ፣ ይህም ትክክለኛ የወንጌል ስርጭት የሚጀምረው ሀሳቦችን ከመናገር ይልቅ በእውነተኛ ግንኙነት መሆኑን መገንዘብ እንደሆነ ጠቅሰው፣ መካከለኛውና የመጨረሻው የክርስቶስ መስቀል መቀበል እንደሆነ ጠቅሰው የሚስዮናዊነት ሥራ አፋጣኝ ውጤቶችን ስለማያሳዩ ብዙውን ጊዜ መሥዋዕትነትን፣ ጽናትንና ታማኝነትን እንደሚጠይቅ አስረድተዋል። ሊቀ ጳጳስ ኗንቹኩ በመጨረሻም ወጣቶች የተልእኮ ተግዳሮቶችን እንዳይፈሩ አሳስበው የሰብአዊነት ባህር ሰፊ እንደሆነና ዓለማችን ሚስዮናውያን እንደሚያስፈልጋት ቤተ ክርስቲያን ወጣቶችን እንደምትፈልግና ክርስቶስም ጥሪ እያደረገላቸው እንደሆነ ያሳሰቡ ሲሆን የክርስቶስን ፊት ለሌሎች ለማሳየት ከሕይወታቸው ጋር የተቆራኘውን ነገር ለመሰዋት ፈቃደኞች መሆን እንዳለባቸውም መክረዋል። ጉባኤው የወደፊቱን በልበ ሙሉነት በመመልከት የቤተ ክርስቲያኗን የሚስዮናዊነት ሥራ ቀጣይነት ያስታወሰ ሲሆን ስብሰባው የተካሄደው የዓለም ተልእኮ እሁድ 100ኛ ዓመትና የሜክሲኮ ወጣት ሚስዮናዊያን ሊግ 75ኛ ዓመት የምስረታ በዓል በተከበረበት ወቅት እንደሆነ እንዲሁም 15ኛው ብሔራዊ የሚስዮናዊያን የወጣቶች ጉባኤ ቤተ ክርስቲያን ወጣት ሚስዮናዊያን ደቀ መዛሙርትን ለማቋቋም ያላትን ቁርጠኝነት ያሳየ መሆኑም ተነግሯል። የሜክሲኮ ጳጳስ ተልእኮ ማህበራት ብሔራዊ ዳይሬክተር የሆኑት አንቶኒዮ ደ ጂሰስ ማስኮሮ በበኩላቸው እነዚህ ክንውኖች እንደ አውሮፓውያን አቆጣጠር ከ1982 ዓ.ም ጀምሮ በስብሰባዎች፣ በምስክርነቶች፣ በቅዱስ ቁርባን ስነ ስርዓቶች፣ በጸሎትና በህብረት የበለጸገ መርሃ ግብር አማካኝነት የሚስዮናውያንን ዝግጅትና ስልጠና ሲቀርጹ መቆየታቸውን ያመላከቱ ሲሆን የዘንድሮው ጉባኤ ቁልፍ ትኩረት በዲጂታል የወንጌል ስርጭት ላይ ያተኮረ እና በጉባኤው ላይ የተሳተፉ ካቶሊካውያን የይዘት ፈጣሪዎች ማህበራዊ ሚዲያ ወንጌልን ለማወጅ የሚያስችል መድረክ መሆኑን ለተሳታፊዎች ማካፈላቸውም ተነግሯል። የጉባኤው መርሃ ግብር የተጠናቀቀው ተሳታፊዎች ያደረጉትን ሚስዮናዊ ጉዞ በመከተል የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቡራኬን ያስተላለፉት በሜክሲኮ የቅድስት መንበር ሐዋርያዊ ተወካይ በሆኑት ሊቀ ጳጳስ ጆሴፍ ስፒተሪ መሪነት በተካሄደ መስዋዕተ ቅዳሴ ሲሆን ተሳታፊዎች በአንድ ጉባኤ ላይ ተካፍሎ ለመመለስ ብቻ ሳይሆን ወደ ማህበረሰባቸው ሲመለሱ እንደ ሚስዮናዊ ደቀ መዝሙርት የወንጌልን ተስፋና ደስታ ለማካፈል አዲስ ቃል ኪዳን በመግባትም ጭምር እንደሆነም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሐምሌ 27 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

ቫቲካን ሬዲዮ በኢትዮጵያ ሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ ሐምሌ 28 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሲሲ የሚያሰሙት ቃለ ምዕዳን ወጣቶችን እንደሚያበረታታ መገለጹን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። በደቡብ ኮሪያ መዲና ሰኡል ለሚካሄደው ዓለም አቀፍ የወጣቶች ፌስቲቫል የተዘጋጀ መዝሙር ይፋ መደረጉን በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሲሲ የሚያሰሙት ቃለ ምዕዳን ወጣቶችን እንደሚያበረታታ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከአውሮፓ ሀገራት ከሚመጡ በሺዎች ከሚቆጠሩ ወጣቶች ጋር በጣሊያን አሲሲ ከተማ ሐምሌ 30 2018 ዓመተ ምህረት ተገናኝተው መልእክት እንደሚያስተላልፉ ይጠበቃል። ቅዱስነታቸው በመልእክታቸው ወጣቶች የቅዱስ ፍራንቺስኩስን መንፈስ በመላበስ በድፍረት የእምነት የዓላማና የአገልግሎት ሕይወት እንዲቀበሉ ያበረታቷቸዋል ተብሏል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሲሲ ከተማ ሐምሌ 30 2018 ዓ.ም በሚያደርጉት ሐዋርያዊ ጉብኝት ለአራት ቀናት ሲካሄዱ የቆዩት ውይይቶችና አውደ ጥናቶች የሚጠቃለሉ ሲሆን በዚሁ ዕለት ቅዱስነታቸው ከወጣቶች ለሚቀርቡላቸው ጥያቄዎች ምላሽ በመስጠት የመዝጊያ መሥዋዕተ ቅዳሴን እንደሚመሩ የጉብኝታቸው መርሃ ግብር አመልክቷል። ዕድሜያቸው ከ18 እስከ 33 የሆናቸው በሺዎች የሚቆጠሩ የአውሮፓ ወጣቶች ከሐምሌ 25 እስከ ሐምሌ 30 2018 ዓ.ም ድረስ በአሲሲ በሚያደርጉት ጎ ፍራንሲስካን ዩት ኮንፈረንስ የተሰኘ ስብሰባ አዘጋጆች መካከል አንዱና በወጣቶች ሐዋርያዊ እንክብካቤ ላይ ልምድ ያለው ወንድም ሉካ ዴ ፓስኳሌ ከቫቲካን የዜና አገልግሎት ጋር ባደረገው ቆይታ ከወጣቶቹ መካከል ብዙዎቹ ጠንካራ ፍላጎት እንደሌላቸውና ስለ ወደፊት ሕይወታቸው ማለም ያቆሙ መሆናቸውን አስረድቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛን የመሳሰሉ ሰዎችን መስማት አስፈላጊ መሆኑን ለዜና አገልግሎቱ የተናገሩ ወንድም ሉካ ቅዱስነታቸው ለወጣቶች ስለ ሕይወት ሙላት ሊነግሯቸው እንደሚችሉ ገልጾ እንዲሁም ቅዱስ ፍራንቺስኮስን የመሳሰሉ ምሳሌ መሆን የሚችሉ ሰዎችን መፈለግ ጠቀሜታ እንዳለውና ቅዱስ ፍራንቺስኮስ የዛሬዎቹን ወጣቶች ሊያነጋግራቸው እንደሚችል አስረድቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐምሌ 30 2018 ዓ.ም ጠዋት በማለዳ ወደ አሲሲ እንደሚደርሱ የገለጸው ወንድም ሉካ ሥነ ሥርዓቱ በሙሉ በመላእክት ንግሥት እመቤታችን ቅድስት ድንግል ማርያም ባዚሊካ ውስጥ በምትገኝ ቅዱስ ፍራንቺስኮስ መልሶ በጠገናትና በኖርባት ትንሿ ጸሎት ቤት ውስጥ እንደሚከናወን አስረድቷል። ጸሎት ቤቷ ለፍራንቺስካዊ ማኅበራት በሙሉ እንዲሁም ዘንድሮ ለሚከበረው የቅዱስ ፍራንቺስኮስ ረፍት 800ኛ ዓመት መታሰቢያ ቁልፍ ቦታ መሆኗን አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጸሎት ቤቷ ውስጥ በሚያደርጉት ቆይታ የግል ጸሎት እንደሚያደርጉ የገለጸው ወንድም ሉካ ቀጥለውም ወደ አደባባዩ ከደረሱ በኋላ ወደ ባዚሊካው መግባት ያልቻሉት አቅመ ደካሞች ፊት ሆነው ከተለያዩ የአውሮፓ አገራት የተውጣጡ ሦስት ወጣቶች ለሚያቀርቡላቸው ጥያቄዎች ምላሽ በመስጠት ከልዩ ልዩ ፍራንቺስካዊ ማኅበራት ተወካዮች ጋር በግል ከተገናኙ በኋላ ከረፋዱ ወደ 4:30 ገደማ የመሥዋዕተ ቅዳሴ ሥነ ሥርዓትን እንደሚመሩ አስረድቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመሥዋዕተ ቅዳሴው ላይ በሚያሰሙት ቃለ ምዕዳን ወጣቶቹ ባለፉት ቀናት ውስጥ የሰሟቸውን ነገሮች ሁሉ የሚገልጽ ቃል ሊያቀርቡ እንደሚችሉ የተናገረው ወንድም ሉካ ቅዱስነታቸው ወደ መንበራቸው ከተመለሱ በኋላ ለወጣቶች የሚስዮናዊነት መልእክት የያዘ ጽሑፍ እንደሚያቀርቡላቸው አስረድቷል። ወጣቶቹ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ከመገናኘታቸው በፊት በተለያዩ ርዕሰ ጉዳዮች ላይ የሚደረጉ አውደ ጥናቶችን እንደሚሳተፉ የገለጸው ወንድም ሉካ በአንድ በኩል በአድማጭነት እየተሳተፉ፣ በሌላ በኩል ደግሞ ራሳቸው ማዕከላዊውን መድረክ በመውሰድ አስተያየታቸውን የሚገልጹበትን ዕድል እንደሚያገኙ ገልጿል። አውደ ጥናቶቹ የዝግጅቱ ዋና ማዕከል እንደሆኑ የገለጸው ወንድም ሉካ በመጀመሪያው ምሽት ወጣቶቹ በቀጣዮቹ ቀናት ውስጥ ምን እንደሚደረግ የሚገልጹ የአሲሲ ከተማ ሊቀ ጳጳስ አቡነ ፌሊቼ አክሮካና ፕሮፌሰር ማርኮ ኤርባ የመግቢያ ንግግሮችን እንደሚያዳምጡ ታውቋል። ስለ ሰላም፣ ስለ ይቅርታና ስለ ጥሪ የሚናገሩ ውይይቶች እንደሚካሄዱ ያስታወቀው ወንድም ሉካ ይህም ወጣቶች በሕይወታቸው ውስጥ የእግዚአብሔርን ጥሪ እንደገና ለማዳመጥ ዕድል እንደሚሰጣቸው ገልጾ ሐምሌ 28 የሚካሄደውን አውደ ጥናት ከተከታተሉ በኋላ ሐምሌ 29 ቀን በሚካሄዱ የበለጠ ንቁ በሆኑ አውደ ጥናቶች ከተሳተፉ በኋላ በቀጥታ መናገርና ራሳቸውን መግለጽ እንደሚችሉ አስረድቷል። ቅዱስ ፍራንቺስኮስ ከእምነት ልዩነት ባሻገር ሰዎችን መሳብ መቀጠሉን መመልከታችን ድፍረት እንዲኖረንና ከጭፍን ጥላቻ ወጥተን አንድ እርምጃ ወደፊት ለመራመድ በሕይወት መካከል ከሚያጋጥሙ አስፈላጊ ነገሮች ጋር እንደገና ለመገናኘትና ምናልባትም ከእግዚአብሔር ጋር መገናኘት የሚፈልጉ ሰዎች ራሳቸውን እንዲያቀርቡ ሊያነሳሳቸው እንደሚችል አስረድቷል። የቅዱስ ፍራንቺስኮስ ምስል ከወጣቶች ልብ ጋር የተያያዙ ብዙ ጉዳዮችን እንደሚያጠቃልል የተናገረው ወንድም ሉካ የአካባቢ እንክብካቤ፣ ከኢየሱስ ክርስቶስ ጋር ስር ነቀል ግንኙነት፣ እጅግ ለተቸገሩ ሰዎች የሚደረግ ልግስናና ለሴቶች ሊሰጥ የሚገባውን አክብሮትን እንደሚያካትት አስረድቷል። ፍራንቺስኮስ የሚደነቅ ሰው ነበር ያለው ወንድም ሉካ ሰዎችን ወደ እርሱ የሚስብ ትሕትና እንዳለው፣ ከእኩዮቹ መካከል አንዱ በመሆን ስለ ወጣቶች ሕይወት የመናገር ችሎታውና ከሁሉም በላይ ዘወትር ታላቅ ሕልም አላሚ እንደነበር ተናግሮ ቅዱስ ፍራንቺስኮስ ሕይወት የሚሰጠውን ነገር ብቻ የሚቀበል ወጣት እንዳልነበረና ይህም ብዙ ወጣቶችን እንደሚያስደምም አስረድቷል። ወጣቶችን አሲሲ ውስጥ ባገኘሁት ቁጥር ጥያቄ መጠየቅ ያስደስተኛል የሚለው ወጣት ሉካ እድሜያቸው ምንም ያህል ይሁን ሁልጊዜ ህልምህ ምንድን ነው? በልብህ ውስጥ ያለው ትልቁ ፍላጎት ምንድን ነው ብሎ እንደሚጠይቅ ገልጾ ነገር ግን ብዙዎቹ መልስ እንደሌላቸውና ተስፋ እንደቆረጡ ሲያውቅ እንደሚያዝን ነገር ግን የቅዱስ ፍራንቺስኮስን የህይወት ታሪክ ሲያዳምጡ ተስፋን ሳይቆርጥ ዘወትር ከዚያ በላይ ለመሄድ የሚደፍር መሆኑን ማየት እንደቻሉ አስረድቷል። ቅዱስ ፍራንቺስኮስ እጅግ ዘመናዊና ተዛማችነት ያላቸውን ጉዳዮች ይዳስሳል ያለው ወንድም ሉካ ስለ ፍጥረታት እንክብካቤና በእርስ በርስ ግንኙነቶች ውስጥ ስለ መከባበር አስፈላጊነት በግለኝነት በሚታወቅ ዓለም ውስጥ ስለ ወንድማማችነትና እህትማማችነት መስማት እንደሚፈልግ እነዚህ በሙሉ ዛሬ ለሰዎች በጥልቀት የሚናገሩ ጭብጦች መሆናቸውን ወንድም ሉካ አስረድቷል። የዘንድሮ ዝግጅት አካል እንደመሆኑ መጠን ባለፈው ዓመት በሪሚኒ ስብሰባ ላይ የቀረበው ኤግዚቢሽን መካተቱን የገለጸው ወንድም ሉካ ኤግዚቢሽኑ ከዝግጅቱ መጀመሪያ ቀን ጀምሮ እስከ ቅዱስ ፍራንቺስኮስ በዓል ድረስ በመላእክት ንግሥት እመቤታችን ቅድስት ድንግል ማርያም ባዚሊካ ባለበት ለእይታ እንደቀረበ አስረድቷል። ወንድም ፀሐይ በሚል ርዕስ ቅዱስ ፍራንቺስኮስ ያቀረበው የውዳሴ መዝሙር ብዙውን ጊዜ የሥነ ምህዳር መዝሙር ተብሎ መተርጉሙን የገለጸው ወንድም ሉካ ቅዱስ ፍራንቺስኮስ የአካባቢ ጥበቃ ተሟጋችና ፍጥረታት በሕይወቱ ውስጥ ካሉት ሌሎች ነገሮች ሁሉ ቅድሚያ የሚሰጣቸው እንደነበሩ አስታውሷል። የውዳሴ መዝሙሩ በዚህ መንገድ ሲነበብ በተሳሳተ መንገድ እንደሚተረጎም የተናገረው ወንድም ሉካ ቅዱስ ፍራንቺስኮስ ይህን የውዳሴ መዝሙር ሲጽፍ በላቬርና ላይ ቅንዋትን እንደተቀበለ፣ ማኅበርተኞቹም ወደ ጎን በማለት የማኅበሩ ጠቅላይ አለቃ አድርገው ለመሾም ባለመፈለጋቸው የተነሳ በመንፈሳዊነት መንገድ ራሱን በብቸኝነት ሁኔታ ውስጥ ማግኘቱን አስረድቷል። ቅዱስ ፍራንቺስኮስ ስነ ምህዳርን በማስመልከት የጻፈው የውዳሴ መዝሙር በእውነቱ ለእግዚአብሔር ያቀረበው መዝሙር እንደነበር ያስታወሰው ወንድም ሉካ ቅዱስ ፍራንቺስኮስ በፍጥረታት የተሳበው የእግዚአብሔርን አሻራ ስለያዙና በእነርሱ አማካኝነት እግዚአብሔርን ማየት በመቻሉ ነው ካለ በኋላ ይህም ቅዱስ ፍራንቺስኮስን ከትግሉና ከሕማማቱ ወደ ኋላ እንዳይመለስ ረድቶታል ሲል አስረድቷል። ተስፋችን ወጣቶች በራሳቸው ውስጥ ለሚይዙት ጥልቅ ጉጉት ምላሽ መስጠት እንዲችሉ ማድረግ ነው ያለው ወንድም ሉካ ቅዱስ ፍራንቺስኮስ ወጣቶች አስቀድመው የያዙትን ጥያቄዎች በመከተል ወደ ግብ ማድረስ እንዲችሉ ሊያግዛቸው እንደሚችል፣ ነገር ግን አሁን ባለው ሐዋርያዊ አባት ወይም ወዳጅ ሰው አማካኝነት ፍለጋቸውን እንዲቀጥሉ ሊረዳቸው ይችላል ሲል ወንድም ሉካ ከቫቲካን የዜና አገልግሎት ጋር የነበረውን ቆይታ አጠቃሏል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በደቡብ ኮሪያ መዲና ሴኡል ለሚካሄደው ዓለም አቀፍ የወጣቶች ፌስቲቫል የተዘጋጀ መዝሙር ይፋ ተደረገ። እንደ ጎርጎሮሳውያኑ በመጪው 2027 ዓመተ ምህረት በደቡብ ኮሪያ መዲና ሴኡል ለሚከበር ዓለም አቀፍ የወጣቶች ቀን አንድ ዓመት በቀረበት በዚህ ጊዜ ለፌስቲቫሉ የተዘጋጀው መዝሙር ይፋ መደረጉ ሲታወቅ የመዝሙሩ ርዕስም አይዟችሁ ዓለምን አሸንፌዋለሁ የሚል እንደሆነ ተገልጿል። በመላው ወጣት ካቶሊኮች አእምሮ ውስጥ የሚያስተጋባ እንደሆነ የሚታመነው ይህ መዝሙር ለቀጣዩ የዓለም ወጣቶች ቀን ይፋዊ ጭብጥ እንደሆነና ዝማሬው ከሐምሌ 27 እስከ ነሐሴ 2 ቀን 2019 ዓ.ም በደቡብ ኮሪያ መዲና ሴኡል ላይ ለሚሰበሰቡት ካቶሊካዊ ወጣቶች ዓለም አቀፍ ስብሰባ መነሻ እንደሚሆን ታውቋል። የመዝሙሩ ጭብጥ አይዟችሁ ዓለምን አሸንፌዋለሁ የሚል ርዕስ ያለውና ከዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ የተወሰደ እንደሆነ ታውቋል። ዓለም አቀፋዊ መዝሙር በመሆኑ በተለያዩ ቋንቋዎች ማለትም በኮሪያኛ፣ በእንግሊዝኛ፣ በፈረንሳይኛ፣ በስፓኒሽ፣ በፖርቱጋልኛና በጣሊያንኛ ቋንቋዎች ተተርጉሞ በመቅረብ ላይ እንደሚገኝ ታውቋል። የዚህ መዝሙር አንዱ ዓላማ የዝግጅቱን ቅድመ ቅምሻ ማቅረብ ሲሆን ከሁሉም በላይ ለዓለም አቀፍ ስብሰባ በሚዘጋጁበት ወቅት ለተሳታፊዎች ቋሚ ማጀቢያ ሆኖ በማገልገል እያንዳንዱ እትም ለተሳታፊዎች ብዙ ትዝታዎችን የሚቀሰቅስ የራሱ ዜማ ያለው እንደሆነ ታውቋል። የነጻ ውድድር ውጤት የሆነው ይህ መዝሙር ዋና ተግባሩ አይዞህ ዓለምን አሸንፌዋለሁ የሚለውን እንደ ጎርጎሮሳውያኑ የ2027 ዓመተ ምህረት ዓለም አቀፍ የወጣቶች ፌስቲቫል ጭብጥን የሚተረጉም ኦሪጂናል ድርሰት መፍጠር እንደነበር ታውቋል። ከውጭ አገራት የተሰበሰቡ 294 ድርሰቶችን ጨምሮ 434 ድርሰቶች የቀረቡ ሲሆን ከእነዚህም መካከል የተመረጠው የመዝሙር ድርሰት በቅድስት መንበር የምዕመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ቀርቦ የጸደቀ መሆኑ ታውቋል። መዝሙሩን ያቀረበው የኮሪያ ሙዚቀኛ ፍራንሲስ ጂዮን ኪም ሲሆን እርሱም የአገሩንና የባህሉን ጣዕም መስጠቱ ታውቋል። በብዛት በኮሪያ ቋንቋ የተዘፈኑ ድምጾችን የያዘው መዝሙሩ ከአካባቢው ባህላዊ መሳሪያዎች ጋር በዘመናዊ ዝግጅት የተቀናበረ ሲሆን የሙዚቃ ቪዲዮ የሴኡል የመሬት አቀማመጦችንና ምስላዊ እይታዎችን የሚያሳይና በሚቀጥለው የበጋ ወቅት ተሳታፊዎች ምን እንደሚጠብቃቸው የመጀመሪያ እይታ እንደሚሰጥ ታውቋል። እንደተለመደው ሁሉ በዋና ከተማ ውስጥ በያገረ ስብከቶቹ የሚከበሩት የወጣቶች በዓላት ከዋናው ስብሰባ ቀደም ብሎ ከሐምሌ 22 እስከ 25 2019 ዓ.ም ምህረት ድረስ የሚከበር ሲሆን በዚህ ወቅት በደቡብ ኮሪያ ውስጥ የሚገኙ 15 አገረ ስብከቶች ወደ አገሪቱ የሚመጡ ምዕመናንና መንፈሳዊ ነጋዴያንን በቁምስናዎቻቸውና ቤተሰቦች ዘንድ ለመቀበል እንደሚዘጋጁ ታውቋል። ከ30 ዓመታት በላይ ማለትም እንደ ጎርጎሮሳውያኑ በ1995 ዓመተ ምህረት በፊሊፒን መዲና ማኒላ ከተከበረው ሌላ ይህ የኮሪያ የወጣቶች በዓል በእስያ ውስጥ የሚከበር ሁለተኛው እንደሚሆን ታውቋል። ካቶሊካዊ ምዕመናን አናሳ በሆኑባት ኮሪያ ውስጥ ዝግጅቱ ሲካሄድ ለመጀመሪያ ጊዜ ሲሆን በደቡብ ኮሪያ ውስጥ ካቶሊካዊ ምዕመናን የህዝቡን 12% እንደሚወክሉ ታውቋል። ወደ ደቡብ ኮሪያ የሚመጡ መንፈሳዊ ነጋዴያን ምዝገባ እንደ ጎርጎሮሳውያኑ በጥቅምት ወር 2026 ዓመተ ምህረት የሚጀምር ሲሆን ይህም በቆይታ ጊዜና በተመረጡ ዝግጅቶች ላይ በመመስረት የተለያዩ ፓኬጆችን እንደሚያቀርብ የሞባይል አፕሊኬሽንና የተቀናጀ የሎጂስቲክስ ስርዓትንም እየተዘጋጀ እንደሚገኝ ታውቋል። እንደ ቀደሙት በዓላት መስተንግዶ በአብዛኛው የሚቀርበው በሴኡል ከተማ ሀገረ ስብከቶች ውስጥ ባሉ ቤተሰቦችና ቁምስናዎች ውስጥ ሲሆን ወጣቶች የኮሪያ ቤተክርስቲያንን የዕለት ተዕለት ኑሮ እንዲለማመዱ ወደ 230 የሚጠጉ ቁምስናዎችንና አስተናጋጅ ቤተሰቦችን በጥንቃቄ በመመልመል እና በማሰልጠን ላይ እንደሚገኝ ታውቋል። እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት በሴኡል የሚከበረው ዓለም አቀፍ የወጣቶች ቀን የተስፋ በዓል መሆኑን ለማረጋገጥ የተቻለንን ሁሉ እናደርጋለን ሲሉ የሴኡል ከተማ ሊቀ ጳጳስ ብፁዕ አቡነ ፒተር ቹንግሶን ታይክ ተናግረዋል። የበዓሉ አስተባባሪ ቡድኖች ዝግጅቱን ለሶስት ዓመታት ሲከታተሉ መቆየታቸውን ገልጸው አሁን በዓለም ዙሪያ የሚገኙ በመቶዎች የሚቆጠሩ ወጣቶችን ከመቀበላቸው በፊት ወደ ቤት ዝርጋታ እንደገቡ ወደ 30,000 የሚጠጉ በጎ ፈቃደኞች እንደሚሰበሰቡና በመቶዎች የሚቆጠሩ ቀድሞውኑ በሥራ ላይ መሆናቸውን ሊቀ ጳጳስ አቡነ ፒተር ቹንግ አስረድተዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሐምሌ 28 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ
2: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በተሰኘው ዝግጅታችን ወደ እናንተ አድማጮቻችን የምናደርሰው ዝግጅት የሚሆነው ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርስት የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ ከሚለው መጽሐፍ ከአንቀጽ 388 ጀምሮ የሰፈረውን አስተምሮ ወደ እናንተ አድማጮቻችን እንደሚከተለው እናቀርባለን። የዚህ ዝግጅት አቅራቢና አዘጋጅ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን። ሰብአዊ መብቶችን ማስከበርና ማዳበር። ሰው የፖለቲካ ማህበረሰብ መሰረትና ዓላማ ነው ከተባለ በመጀመሪያ ደረጃ መሰረታዊና የማይገሰሱ ሰብአዊ መብቶችን በማስከበርና በማስፋፋት ሰብአዊ ክብርን ለማወቅና ለማክበር መስራትን ይጠይቃል። በዘመናችን የጋራ ጥቅም በዋናነት የሚረጋገጠው የግል መብቶችና ግዴታዎች ሲከበሩ ነው። የሰው ልጅ መብቶችና ግዴታዎች የፖለቲካ ማህበረሰብን ከመገንባት የሚበልጡ ዋና ዋና ግብረገባዊና ሕጋዊ ጥያቄዎችን ያካተቱ ናቸው። እነዚህ ጥያቄዎች መደበኛ ሕግ የተመሰረተበትንና በፖለቲካ ማህበረሰብ ችላ ሊባል የማይችለውን ተጨባጭ መመዘኛ የያዙ ናቸው። ምክንያቱም ከህልውና ሆነ ከመጨረሻ ዓላማ አቋያ ሲታይ ሰው ከፖለቲካ ማህበረሰብ ይቀድማል። መደበኛ ህግም ቢሆን መሰረታዊ ሰብአዊ ፍላጎቶች መሟላታቸውን ማረጋገጥ ይኖርበታል። የፖለቲካ ማህበረሰብ የጋራ ጥቅምን የሚያራምዱ ዜጎች ሰብአዊ መብቶቻቸውን በእውነት እንዲጠቀሙና ተዛማጅ ግዴታዎቻቸውን እንዲወጡ የሚያስችላቸውን ሰብአዊ አከባቢ ሲፈጥር ነው። ከተመኩሮ እንደተማርነው እነዚህ ባለስልጣናት ኢኮኖሚያዊ፣ ፖለቲካዊና ባህላዊ ጉዳዮችን በተመለከተ ተገቢ እርምጃ ካልወሰዱ በቀር በተለይ በዘመናዊ ዓለም መካከል ያለው መበላለጥ ይበልጥ እየሰፋ ይሄዳል። ከዚህም የተነሳ ሰብአዊ መብቶች ውጤታማ አይሆኑም፣ የተቀመጡ ግዴታዎችንም መወጣት አይችልም። የጋራ ጥቅምን ሙሉ ለሙሉ ለመቀዳጀት እንደ የፖለቲካ ማህበረሰብ ሰብአዊ መብቶችን የሚያስጠብቅና የሚያስፋፋ ድርብና ተደጋጋፊ እርምጃ መውሰድ ይጠበቅበታል። መብቶቻቸው በተለያየ ሁኔታ ስለተጠበቀላቸው ልዩ ጥቅም የሚያገኙ አንዳንድ ግለሰቦችና ማህበራዊ ቡድኖች መኖር የለባቸውም። መንግስታትም እነዚህን መብቶች ለማስጠበቅ ሲሉ የሰብአዊ መብቶችን አገላለጽና አጠቃቀም ማስተጓጎል በፍጹም የለባቸውም። አመርሃ በህዝባዊ ወዳጅነት ላይ የተመሰረተ ማህበራዊ ህይወት። የህዝባዊና ፖለቲካዊ ህይወት መሰረታዊ ትርጉም ከግለሰብ መብቶችና ግዴታዎች አይመነጭም። በህብረተሰብ ውስጥ ያለው ህይወት በሙላት ሊታወቅ የሚችለው በህዝባዊ ወዳጅነትና በወንድማማችነት ላይ ሲመሰረት ብቻ ነው። በመሰረቱ የመብቶች መስክ የሚባለው የጥቅሞች መጠበቅ፣ ውጫዊ ክብር ማግኘት፣ በተቀመጡ ህጎች መሰረት ቁሳዊ ሀብትን መጠበቅና ማካፈል ማለት ነው። በሌላ በኩል የወዳጅነት መስክ የሚባለው ከራስ ይልቅ ለሌሎች ማሰብ፣ ከቁሳዊ ሀብት ፍቅር መላቀቅ፣ በነጻነት መስጠትና የሌሎችን ፍላጎት አውቆ ከልብ መቀበል ነው። በዚህ አይነት የሚታወቅ ህዝባዊ ወዳጅነት ከነጻነትና ከእኩልነት ተለይቶ የማይታየው የወንድማማችነት መርሆ እውነተኛ መገለጫ ነው። በአብዛኛው ይህ መርሆ በተለይ በግለኝነትና በጋሪዮሽ ሪዮት ዓለሞች ተጽዕኖ ምክንያት በዘመኑ የፖለቲካ ህብረተሰብ ተጨባጭ ሁኔታዎች ውስጥ ተግባራዊ አልሆነም። አንድ ማህበረሰብ ጠንካራ መሰረት የሚኖረው የሰውንና የጋራ ጥቅምን የሚያስፋፋ ሲሆን ብቻ ነው። ይህን ጊዜ ህግ ይመጣል፣ ይከበራል። ስለ ባልንጀራ የሚደረግ የአንድነትና የዓላማ ጽናት መሰረት በሕይወቱ ውስጥ ተግባራዊ ይሆናል። ሰው ሁሉ በሀብቱና በመብቱ ተጠቃሚ እንዲሆን ፍትሕ ያስፈልጋል። ይህም ዝቅተኛ የፍቅር መለኪያ ነው። ማህበራዊ ህይወት ይበልጥ ሰብአዊ የሚሆነው ወደ እውነተኛ ዓላማው፣ ይኸውም ወደ የፍቅር ስልጣኔ እንዲጓዝ የሚያስችል የበለጠ ግንዛቤ ለመፍጠር ጥረት ሲደረግ ብቻ ነው። ሰብአዊ ፍጡር ሲባል ሰው እንጂ ግለሰብ ብቻ አይደለም። ሰው የሚለው ቃል አምሮና ነጻ ፈቃድ ያለውን ባህሪ ያመለክታል። ስለዚህ ሰው ከቁሳዊ ገጽታ በሚነሱ ፍላጎቶች ከሚገለጸው ግለሰብ በእጅጉ የላቀ እውነታ ነው። በመሰረቱ ሰው በቤተሰብ ውስጥና በሲቪልና በፖለቲካ ህብረተሰብ ውስጥ ፍላጎቶቹን ለማርካት በተነደፉ ፕሮጀክቶች በንቃት ቢሳተፍም ከፍላጎቶች ባሻገር ርቆ ካልሄደና ከባህሪ ሪዩ ጋር ወደ ሚስማማውና ማህበራዊ ጥሪ ወደ ሆነ ወደ ፍቃደኝነትና የስጦታ ዓለም ካልገባ በቀር የተሟላ ደስታ ሊያገኝ በፍጹም አይችልም። ስለ ፍቅር የተሰጠው የወንጌል ትእዛዝ ክርስቲያኖች ስለ ፖለቲካ ህይወት ጥልቅ ትርጉም እንዲያውቁ ያደርጋቸዋል። የፖለቲካ ህይወትን ሰብአዊ ገጽታ ለማላበስ ውስጣዊ የፍትህ ስሜትን፣ ቅንነትና የጋራ ጥቅምን ከማዳበር እንዲሁም ስለ ፖለቲካ ማህበረሰብ እውነተኛ ባህሪያትንና የመንግስት ስልጣንን በአግባቡ ስለመጠበቅ ያሉ መሰረታዊ እውነቶችን ከማጠናከር በቀር ሌላ የተሻለ መንገድ የለም። አማንያን ከራሳቸው ጥቅም ይልቅ በሰዎች መካከል ማህበረሰባዊ ግንኙነቶችን ለመመስረት ቅድሚያ መስጠት ይኖርባቸዋል። ስለ ፖለቲካ ህብረተሰብ ያለው ክርስቲያናዊ ራዕይ በህብረተሰብ ውስጥ የተደራጀ ህይወትና የዕለታዊ ኑሮ ዘይቤ ለሆነው ማህበረሰብ እሴት ትልቅ ዋጋ ይሰጣል። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ በሚል አርዕስት ይፋ ከሆነው መጽሐፍ ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት ስር የቀረበውን ከአንቀጽ 388 እስከ አንቀጽ 392 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። ግናለን
0: የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ ክብራትና ክብራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ ያማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ ሐምሌ 28 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሲሲ የሚያሰሙት ቃለ ምዕዳን ወጣቶችን እንደሚያበረታታ መገለጹን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። በደቡብ ኮሪያ መዲና ሰኡል ለሚካሄደው ዓለም አቀፍ የወጣቶች ፌስቲቫል የተዘጋጀ መዝሙር ይፋ መደረጉን በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሲሲ የሚያሰሙት ቃለ ምዕዳን ወጣቶችን እንደሚያበረታታ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከአውሮፓ አገራት ከሚመጡ በሺዎች ከሚቆጠሩ ወጣቶች ጋር በጣሊያን አሲሲ ከተማ ሐምሌ 30 2018 ዓመተ ምህረት ተገናኝተው መልእክት እንደሚያስተላልፉ ይጠበቃል። ቅዱስነታቸው በመልእክታቸው ወጣቶች የቅዱስ ፍራንቺስኮስን መንፈስ በመላበስ በድፍረት የእምነት የዓላማና የአገልግሎት ሕይወት እንዲቀበሉ ያበረታቷቸዋል ተብሏል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሲሲ ከተማ ሐምሌ 30 2018 ዓ ም በሚያደርጉት ሐዋርያዊ ጉብኝት ለአራት ቀናት ሲካሄዱ የቆዩት ውይይቶችና አውደ ጥናቶች የሚጠቃለሉ ሲሆን በዚሁ ዕለት ቅዱስነታቸው ከወጣቶች ለሚቀርቡላቸው ጥያቄዎች ምላሽ በመስጠት የመዝጊያ መሥዋዕተ ቅዳሴን እንደሚመሩ የጉብኝታቸው መርሃ ግብር አመልክቷል። ዕድሜያቸው ከ18 እስከ 33 የሆናቸው በሺዎች የሚቆጠሩ የአውሮፓ ወጣቶች ከሐምሌ 25 እስከ ሐምሌ 30 2018 ዓ ም ድረስ በአሲሲ በሚያደርጉት ጎ ፍራንሲስካን ዩት ኮንፈረንስ የተሰኘ ስብሰባ አዘጋጆች መካከል አንዱና በወጣቶች ሐዋርያዊ እንክብካቤ ላይ ልምድ ያለው ወንድም ሉካ ደ ፓስኳሌ ከቫቲካን የዜና አገልግሎት ጋር ባደረገው ቆይታ ከወጣቶቹ መካከል ብዙዎቹ ጠንካራ ፍላጎት እንደሌላቸውና ስለ ወደፊት ሕይወታቸው ማለም ያቆሙ መሆናቸውን አስረድቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛን የመሳሰሉ ሰዎችን መስማት አስፈላጊ መሆኑን ለዜና አገልግሎቱ የተናገሩ ወንድም ሉካ ቅዱስነታቸው ለወጣቶች ስለ ሕይወት ሙላት ሊነግሯቸው እንደሚችሉ ገልጾ እንዲሁም ቅዱስ ፍራንቺስኮስን የመሳሰሉ ምሳሌ መሆን የሚችሉ ሰዎችን መፈለግ ጠቀሜታ እንዳለውና ቅዱስ ፍራንቺስኮስ የዛሬዎቹን ወጣቶች ሊያነጋግራቸው እንደሚችል አስረድቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐምሌ 30 2018 ዓ.ም ጠዋት በማለዳ ወደ አሲሲ እንደሚደርሱ የገለጸው ወንድም ሉካ ሥነ ሥርዓቱ በሙሉ በመላእክት ንግሥት እመቤታችን ቅድስት ድንግል ማርያም ባዚሊካ ውስጥ በምትገኝ ቅዱስ ፍራንቺስኮስ መልሶ በጠገናትና በኖርባት ትንሿ ጸሎት ቤት ውስጥ እንደሚከናውን አስረድቷል። ጸሎት ቤቷ ለፍራንቺስካዊ ማኅበራት በሙሉ እንዲሁም ዘንድሮ ለሚከበረው የቅዱስ ፍራንቺስኮስ ረፍት 800ኛ ዓመት መታሰቢያ ቁልፍ ቦታ መሆኗን አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጸሎት ቤቷ ውስጥ በሚያደርጉት ቆይታ የግል ጸሎት እንደሚያደርጉ የገለጸው ወንድም ሉካ ቀጥለውም ወደ አደባባዩ ከደረሱ በኋላ ወደ ባዚሊካው መግባት ያልቻሉት አቅመ ደካሞች ፊት ሆነው ከተለያዩ የአውሮፓ አገራት የተውጣጡ ሦስት ወጣቶች ለሚያቀርቡላቸው ጥያቄዎች ምላሽ በመስጠት ከልዩ ልዩ ፍራንቺስካዊ ማኅበራት ተወካዮች ጋር በግል ከተገናኙ በኋላ ከረፋዱ ወደ 4:30 ገደማ የመሥዋዕተ ቅዳሴ ሥነ ሥርዓትን እንደሚመሩ አስረድቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመሥዋዕተ ቅዳሴው ላይ በሚያሰሙት ቃለ ምዕዳን ወጣቶቹ ባለፉት ቀናት ውስጥ የሰሟቸውን ነገሮች ሁሉ የሚገልጽ ቃል ሊያቀርቡ እንደሚችሉ የተናገረው ወንድም ሉካ ቅዱስነታቸው ወደ መንበራቸው ከተመለሱ በኋላ ለወጣቶች የሚስዮናዊነት መልእክት የያዘ ጽሑፍ እንደሚያቀርቡላቸው አስረድቷል። ወጣቶቹ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ከመገናኘታቸው በፊት በተለያዩ ርዕሰ ጉዳዮች ላይ የሚደረጉ አውደ ጥናቶችን እንደሚሳተፉ የገለጸው ወንድም ሉካ በአንድ በኩል በአድማጭነት እየተሳተፉ፣ በሌላ በኩል ደግሞ ራሳቸው ማዕከላዊውን መድረክ በመውሰድ አስተያየታቸውን የሚገልጹበትን ዕድል እንደሚያገኙ ገልጿል። አውደ ጥናቶቹ የዝግጅቱ ዋና ማዕከል እንደሆኑ የገለጸው ወንድም ሉካ በመጀመሪያው ምሽት ወጣቶቹ በቀጣዮቹ ቀናት ውስጥ ምን እንደሚደረግ የሚገልጹ የአሲሲ ከተማ ሊቀ ጳጳስ አቡነ ፌሊቼ አክሮካና ፕሮፌሰር ማርኮ ኤርባ የመግቢያ ንግግሮችን እንደሚያዳምጡ ታውቋል። ስለ ሰላም፣ ስለ ይቅርታና ስለ ጥሪ የሚናገሩ ውይይቶች እንደሚካሄዱ ያስታወቀው ወንድም ሉካ ይህም ወጣቶች በሕይወታቸው ውስጥ የእግዚአብሔርን ጥሪ እንደገና ለማዳመጥ ዕድል እንደሚሰጣቸው ገልጾ ሐምሌ 28 የሚካሄደውን አውደ ጥናት ከተከታተሉ በኋላ ሐምሌ 29 ቀን በሚካሄዱ የበለጠ ንቁ በሆኑ አውደ ጥናቶች ከተሳተፉ በኋላ በቀጥታ መናገርና ራሳቸውን መግለጽ እንደሚችሉ አስረድቷል። ቅዱስ ፍራንቺስኮስ ከእምነት ልዩነት ባሻገር ሰዎችን መሳብ መቀጠሉን መመልከታችን ድፍረት እንዲኖረንና ከጭፍን ጥላቻ ወጥተን አንድ እርምጃ ወደፊት ለመራመድ በሕይወት መካከል ከሚያጋጥሙ አስፈላጊ ነገሮች ጋር እንደገና ለመገናኘትና ምናልባትም ከእግዚአብሔር ጋር መገናኘት የሚፈልጉ ሰዎች ራሳቸውን እንዲያቀርቡ ሊያነሳሳቸው እንደሚችል አስረድቷል። የቅዱስ ፍራንቺስኮስ ምስል ከወጣቶች ልብ ጋር የተያያዙ ብዙ ጉዳዮችን እንደሚያጠቃልል የተናገረው ወንድም ሉካ የአካባቢ እንክብካቤ፣ ከኢየሱስ ክርስቶስ ጋር ስር ነቀል ግንኙነት፣ እጅግ ለተቸገሩ ሰዎች የሚደረግ ልግስናና ለሴቶች ሊሰጥ የሚገባውን አክብሮትን እንደሚያካትት አስረድቷል። ፍራንቺስኮስ የሚደነቅ ሰው ነበር ያለው ወንድም ሉካ ሰዎችን ወደ እርሱ የሚስብ ትሕትና እንዳለው፣ ከእኩዮቹ መካከል አንዱ በመሆን ስለ ወጣቶች ሕይወት የመናገር ችሎታውና ከሁሉም በላይ ዘወትር ታላቅ ህልም አላሚ እንደነበር ተናግሮ ቅዱስ ፍራንቺስኮስ ሕይወት የሚሰጠውን ነገር ብቻ የሚቀበል ወጣት እንዳልነበረና ይህም ብዙ ወጣቶችን እንደሚያስደምም አስረድቷል። ወጣቶችን አሲሲ ውስጥ ባገኘሁት ቁጥር ጥያቄ መጠየቅ ያስደስተኛል የሚለው ወጣት ሉካ እድሜያቸው ምንም ያህል ይሁን ሁልጊዜ ህልምህ ምንድነው? በልብህ ውስጥ ያለው ትልቁ ፍላጎት ምንድነው ብሎ እንደሚጠይቅ ገልጸው ነገር ግን ብዙዎቹ መልስ እንደሌላቸውና ተስፋ እንደቆረጡ ሲያውቅ እንደሚያዝን ነገር ግን የቅዱስ ፍራንቺስኮስን የህይወት ታሪክ ሲያዳምጡ ተስፋን ሳይቆርጥ ዘወትር ከዚያ በላይ ለመሄድ የሚደፍር መሆኑን ማየት እንደቻሉ አስረድቷል። ቅዱስ ፍራንቺስኮስ እጅግ ዘመናዊና ተዛማችነት ያላቸውን ጉዳዮች ይዳስሳል ያለው ወንድም ሉካ ስለ ፍጥረታት እንክብካቤና በእርስ በርስ ግንኙነቶች ውስጥ ስለ መከባበር አስፈላጊነት በግለኝነት በሚታወቅ ዓለም ውስጥ ስለ ወንድማማችነትና እህትማማችነት መስማት እንደሚፈልግ እነዚህ በሙሉ ዛሬ ለሰዎች በጥልቀት የሚናገሩ ጭብጦች መሆናቸውን ወንድም ሉካ አስረድቷል። የዘንድሮ ዝግጅት አካል እንደመሆኑ መጠን ባለፈው ዓመት በሪሚኒ ስብሰባ ላይ የቀረበው ኤግዚቢሽን መካተቱን የገለጸው ወንድም ሉካ ኤግዚቢሽኑ ከዝግጅቱ መጀመሪያ ቀን ጀምሮ እስከ ቅዱስ ፍራንቺስኮስ በዓል ድረስ በመላእክት ንግሥት እመቤታችን ቅድስት ድንግል ማርያም ባዚሊካ ባለበት ለእይታ እንደቀረበ አስረድቷል። ወንድም ፀሐይ በሚል ርዕስ ቅዱስ ፍራንቺስኮስ ያቀረበው የውዳሴ መዝሙር ብዙውን ጊዜ የሥነ ምህዳር መዝሙር ተብሎ መተርጉሙን የገለጸው ወንድም ሉካ ቅዱስ ፍራንቺስኮስ የአካባቢ ጥበቃ ተሟጋችና ፍጥረታት በሕይወቱ ውስጥ ካሉት ሌሎች ነገሮች ሁሉ ቅድሚያ የሚሰጣቸው እንደነበሩ አስታውሷል። የውዳሴ መዝሙሩ በዚህ መንገድ ሲነበብ በተሳሳተ መንገድ እንደሚተረጎም የተናገረው ወንድም ሉካ ቅዱስ ፍራንቺስኮስ ይህን የውዳሴ መዝሙር ሲጽፍ በላቬርና ላይ ቅንዋትን እንደተቀበለ፣ ማኅበርተኞቹም ወደ ጎን በማለት የማኅበሩ ጠቅላይ አለቃ አድርገው ለመሾም ባለመፈለጋቸው የተነሳ በመንፈሳዊነት መንገድ ራሱን በብቸኝነት ሁኔታ ውስጥ ማግኘቱን አስረድቷል። ቅዱስ ፍራንቺስኮስ ስነ ምህዳርን በማስመልከት የጻፈው የውዳሴ መዝሙር በእውነቱ ለእግዚአብሔር ያቀረበው መዝሙር እንደነበር ያስታወሰው ወንድም ሉካ ቅዱስ ፍራንቺስኮስ በፍጥረታት የተሳበው የእግዚአብሔርን አሻራ ስለያዙና በእነርሱ አማካኝነት እግዚአብሔርን ማየት በመቻሉ ነው ካለ በኋላ ይህም ቅዱስ ፍራንቺስኮስን ከትግሉና ከሕማማቱ ወደ ኋላ እንዳይመለስ ረድቶታል ሲል አስረድቷል። ተስፋችን ወጣቶች በራሳቸው ውስጥ ለሚይዙት ጥልቅ ጉጉት ምላሽ መስጠት እንዲችሉ ማድረግ ነው ያለው ወንድም ሉካ ቅዱስ ፍራንቺስኮስ ወጣቶች አስቀድመው የያዙትን ጥያቄዎች በመከተል ወደ ግብ ማድረስ እንዲችሉ ሊያግዛቸው እንደሚችል፣ ነገር ግን አሁን ባለው ሐዋርያዊ አባት ወይም ወዳጅ ሰው አማካኝነት ፍለጋቸውን እንዲቀጥሉ ሊረዳቸው ይችላል ሲል ወንድም ሉካ ከቫቲካን የዜና አገልግሎት ጋር የነበረውን ቆይታ አጠቃሏል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በደቡብ ኮሪያ መዲና ሴኡል ለሚካሄደው ዓለም አቀፍ የወጣቶች ፌስቲቫል የተዘጋጀ መዝሙር ይፋ ተደረገ። እንደ ጎርጎሮሳውያኑ በመጪው 2027 ዓመተ ምህረት በደቡብ ኮሪያ መዲና ሴኡል ለሚከበር ዓለም አቀፍ የወጣቶች ቀን አንድ ዓመት በቀረበት በዚህ ጊዜ ለፌስቲቫሉ የተዘጋጀው መዝሙር ይፋ መደረጉ ሲታወቅ የመዝሙሩ ርዕስም አይዟችሁ ዓለምን አሸንፌዋለሁ የሚል እንደሆነ ተገልጿል። በመላው ወጣት ካቶሊኮች አእምሮ ውስጥ የሚያስተጋባ እንደሆነ የሚታመነው ይህ መዝሙር ለቀጣዩ የዓለም ወጣቶች ቀን ይፋዊ ጭብጥ እንደሆነና ዝማሬው ከሐምሌ 27 እስከ ነሐሴ 2 ቀን 2019 ዓ.ም በደቡብ ኮሪያ መዲና ሴኡል ላይ ለሚሰበሰቡት ካቶሊካዊ ወጣቶች ዓለም አቀፍ ስብሰባ መነሻ እንደሚሆን ታውቋል። የመዝሙሩ ጭብጥ አይዟችሁ ዓለምን አሸንፌዋለሁ የሚል ርዕስ ያለውና ከዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ የተወሰደ እንደሆነ ታውቋል። ዓለም አቀፋዊ መዝሙር በመሆኑ በተለያዩ ቋንቋዎች ማለትም በኮሪያኛ፣ በእንግሊዝኛ፣ በፈረንሳይኛ፣ በስፓኒሽ፣ በፖርቱጋልኛና በጣሊያንኛ ቋንቋዎች ተተርጉሞ በመቅረብ ላይ እንደሚገኝ ታውቋል። የዚህ መዝሙር አንዱ ዓላማ የዝግጅቱን ቅድመ ቅምሻ ማቅረብ ሲሆን ከሁሉም በላይ ለዓለም አቀፍ ስብሰባ በሚዘጋጁበት ወቅት ለተሳታፊዎች ቋሚ ማጀቢያ ሆኖ በማገልገል እያንዳንዱ እትም ለተሳታፊዎች ብዙ ትዝታዎችን የሚቀሰቅስ የራሱ ዜማ ያለው እንደሆነ ታውቋል። የነጻ ውድድር ውጤት የሆነው ይህ መዝሙር ዋና ተግባሩ አይዞህ ዓለምን አሸንፌዋለሁ የሚለውን እንደ ጎርጎሮሳውያኑ የ2027 ዓመተ ምህረት ዓለም አቀፍ የወጣቶች ፌስቲቫል ጭብጥን የሚተረጉም ኦሪጂናል ድርሰት መፍጠር እንደነበር ታውቋል። ከውጭ አገራት የተሰበሰቡ 294 ድርሰቶችን ጨምሮ 434 ድርሰቶች የቀረቡ ሲሆን ከእነዚህም መካከል የተመረጠው የመዝሙር ድርሰት በቅድስት መንበር የምዕመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ቀርቦ የጸደቀ መሆኑ ታውቋል። መዝሙሩን ያቀረበው የኮሪያ ሙዚቀኛ ፍራንሲስ ጂዮን ኪም ሲሆን እርሱም የአገሩንና የባህሉን ጣዕም መስጠቱ ታውቋል። በብዛት በኮሪያ ቋንቋ የተዘፈኑ ድምጾችን የያዘው መዝሙሩ ከአካባቢው ባህላዊ መሳሪያዎች ጋር በዘመናዊ ዝግጅት የተቀናበረ ሲሆን የሙዚቃ ቪዲዮው የሴኡል የመሬት አቀማመጦችንና ምስላዊ እይታዎችን የሚያሳይና በሚቀጥለው የበጋ ወቅት ተሳታፊዎች ምን እንደሚጠብቃቸው የመጀመሪያ እይታ እንደሚሰጥ ታውቋል። እንደተለመደው ሁሉ በዋና ከተማ ውስጥ በየአገር ስብከቶቹ የሚከበሩት የወጣቶች በዓላት ከዋናው ስብሰባ ቀደም ብሎ ከሐምሌ 22 እስከ 25 2019 ዓ.ም ድረስ የሚከበር ሲሆን በዚህ ወቅት በደቡብ ኮሪያ ውስጥ የሚገኙ 15 አገር ስብከቶች ወደ አገሪቱ የሚመጡ ምዕመናንና መንፈሳዊ ነጋዴያንን በቁምስናዎቻቸውና ቤተሰቦች ዘንድ ለመቀበል እንደሚዘጋጁ ታውቋል። ከ30 ዓመታት በላይ ማለትም እንደ ጎርጎሮሳውያኑ በ1995 ዓመተ ምህረት በፊሊፒን መዲና ማኒላ ከተከበረው ሌላ ይህ የኮሪያ የወጣቶች በዓል በእስያ ውስጥ የሚከበር ሁለተኛው እንደሚሆን ታውቋል። ካቶሊካዊ ምዕመናን አናሳ በሆኑባት ኮሪያ ውስጥ ዝግጅቱ ሲካሄድ ለመጀመሪያ ጊዜ ሲሆን በደቡብ ኮሪያ ውስጥ ካቶሊካዊ ምዕመናን የህዝቡን 12% እንደሚወክሉ ታውቋል። ወደ ደቡብ ኮሪያ የሚመጡ መንፈሳዊ ነጋዴያን ምዝገባ እንደ ጎርጎሮሳውያኑ በጥቅምት ወር 2026 ዓመተ ምህረት የሚጀምር ሲሆን ይህም በቆይታ ጊዜና በተመረጡ ዝግጅቶች ላይ በመመስረት የተለያዩ ፓኬጆችን እንደሚያቀርብ የሞባይል አፕሊኬሽንና የተቀናጀ የሎጂስቲክስ ስርዓትንም እየተዘጋጀ እንደሚገኝ ታውቋል። እንደ ቀደሙት በዓላት መስተንግዶ በአብዛኛው የሚቀርበው በሴኡል ከተማ ሀገረ ስብከቶች ውስጥ ባሉ ቤተሰቦችና ቁምስናዎች ውስጥ ሲሆን ወጣቶች የኮሪያ ቤተክርስቲያንን የዕለት ተዕለት ኑሮ እንዲለማመዱ ወደ 230 የሚጠጉ ቁምስናዎችንና አስተናጋጅ ቤተሰቦችን በጥንቃቄ በመመልመል እና በማሰልጠን ላይ እንደሚገኝ ታውቋል። እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት በሴኡል የሚከበረው ዓለም አቀፍ የወጣቶች ቀን የተስፋ በዓል መሆኑን ለማረጋገጥ የተቻለንን ሁሉ እናደርጋለን ሲሉ የሴኡል ከተማ ሊቀ ጳጳስ ብፁዕ አቡነ ፒተር ቹንግሶን ታይክ ተናግረዋል። የበዓሉ አስተባባሪ ቡድኖች ዝግጅቱን ለሶስት ዓመታት ሲከታተሉ መቆየታቸውን ገልጸው አሁን በዓለም ዙሪያ የሚገኙ በመቶዎች የሚቆጠሩ ወጣቶችን ከመቀበላቸው በፊት ወደ ቤት ዝርጋታ እንደገቡ ወደ 30,000 የሚጠጉ በጎ ፈቃደኞች እንደሚሰበሰቡና በመቶዎች የሚቆጠሩ ቀድሞውኑ በሥራ ላይ መሆናቸውን ሊቀ ጳጳስ አቡነ ፒተር ቹንግ አስረድተዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሐምሌ 28 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ
2: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ በተሰኘው ዝግጅታችን ወደ እናንተ አድማጮቻችን የምናደርሰው ዝግጅት የሚሆነው ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት የፍትህና የሰላም ጳጳሳዊ ጉባኤ የቤተክርስቲያን ማህበራዊ ትምህርት ስብስብ ከሚለው መጽሐፍ ከአንቀጽ 388 ጀምሮ የሰፈረውን አስተምህሮ ወደ እናንተ አድማጮቻችን እንደሚከተለው እናቀርባለን። የዚህ ዝግጅት አቅራቢና አዘጋጅ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅት ቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን። ሰብአዊ መብቶችን ማስከበርና ማዳበር። ሰው የፖለቲካ ማህበረሰብ መሰረትና ዓላማ ነው ከተባለ በመጀመሪያ ደረጃ መሰረታዊና የማይገሰሱ ሰብአዊ መብቶችን በማስከበርና በማስፋፋት ሰብአዊ ክብርን ለማወቅና ለማክበር መስራትን ይጠይቃል። በዘመናችን የጋራ ጥቅም በዋናነት የሚረጋገጠው የግል መብቶችና ግዴታዎች ሲከበሩ ነው። የሰው ልጅ መብቶችና ግዴታዎች የፖለቲካ ማህበረሰብን ከመገንባት የሚበልጡ ዋና ዋና ግብረ ገባዊና ሕጋዊ ጥያቄዎችን ያካተቱ ናቸው። እነዚህ ጥያቄዎች መደበኛ ሕግ የተመሰረተበትንና በፖለቲካ ማህበረሰብ ችላ ሊባል የማይችለውን ተጨባጭ መመዘኛ የያዙ ናቸው። ምክንያቱም ከህልውና ሆነ ከመጨረሻ ዓላማ አኳያ ሲታይ ሰው ከፖለቲካ ማህበረሰብ ይቀድማል። መደበኛ ህግም ቢሆን መሰረታዊ ሰብአዊ ፍላጎቶች መሟላታቸውን ማረጋገጥ ይኖርበታል። የፖለቲካ ማህበረሰብ የጋራ ጥቅምን የሚያራምዱ ዜጎች ሰብአዊ መብቶቻቸውን በእውነት እንዲጠቀሙና ተዛማጅ ግዴታዎቻቸውን እንዲወጡ የሚያስችላቸውን ሰብአዊ አከባቢ ሲፈጥር ነው። ከተመክሮ እንደተማርነው እነዚህ ባለስልጣናት ኢኮኖሚያዊ፣ ፖለቲካዊና ባህላዊ ጉዳዮችን በተመለከተ ተገቢ እርምጃ ካልወሰዱ በቀር በተለይ በዘመናዊ ዓለም መካከል ያለው መበላለጥ ይበልጥ እየሰፋ ይሄዳል። ከዚህም የተነሳ ሰብአዊ መብቶች ውጤታማ አይሆኑም፣ የተቀመጡ ግዴታዎችንም መወጣት አይችልም። የጋራ ጥቅምን ሙሉ ለሙሉ ለመቀዳጀት እንደ የፖለቲካ ማህበረሰብ ሰብአዊ መብቶችን የሚያስጠብቅና የሚያስፋፋ ድርብና ተደጋጋፊ እርምጃ መውሰድ ይጠበቅበታል። መብቶቻቸው በተለያየ ሁኔታ ስለተጠበቀላቸው ልዩ ጥቅም የሚያገኙ አንዳንድ ግለሰቦችና ማህበራዊ ቡድኖች መኖር የለባቸውም። መንግስታትም እነዚህን መብቶች ለማስጠበቅ ሲሉ የሰብአዊ መብቶችን አገላለጽና አጠቃቀም ማስተጓጎል በፍጹም የለባቸውም። አመርሃ በህዝባዊ ወዳጅነት ላይ የተመሰረተ ማህበራዊ ህይወት። የህዝባዊና ፖለቲካዊ ህይወት መሰረታዊ ትርጉም ከግለሰብ መብቶችና ግዴታዎች አይመነጭም። በህብረተሰብ ውስጥ ያለው ህይወት በሙላት ሊታወቅ የሚችለው በህዝባዊ ወዳጅነትና በወንድማማችነት ላይ ሲመሰረት ብቻ ነው። በመሰረቱ የመብቶች መስክ የሚባለው የጥቅሞች መጠበቅ፣ ውጫዊ ክብር ማግኘት፣ በተቀመጡ ህጎች መሰረት ቁሳዊ ሀብትን መጠበቅና ማካፈል ማለት ነው። በሌላ በኩል የወዳጅነት መስክ የሚባለው ከራስ ይልቅ ለሌሎች ማሰብ፣ ከቁሳዊ ሀብት ፍቅር መላቀቅ፣ በነጻነት መስጠትና የሌሎችን ፍላጎት አውቆ ከልብ መቀበል ነው። በዚህ አይነት የሚታወቅ ህዝባዊ ወዳጅነት ከነጻነትና ከእኩልነት ተለይቶ የማይታየው የወንድማማችነት መርሆ እውነተኛ መገለጫ ነው። በአብዛኛው ይህ መርሆ በተለይ በግለኝነትና በጋሪዮሽ ሪዮት ዓለሞች ተጽዕኖ ምክንያት በዘመኑ የፖለቲካ ህብረተሰብ ተጨባጭ ሁኔታዎች ውስጥ ተግባራዊ አልሆነም። አንድ ማህበረሰብ ጠንካራ መሠረት የሚኖረው የሰውንና የጋራ ጥቅምን የሚያስፋፋ ሲሆን ብቻ ነው። ይህን ጊዜ ህግ ይመጣል፣ ይከበራል። ስለ ባልንጀራ የሚደረግ የአንድነትና የዓላማ ጽናት መሠረት በሕይወቱ ውስጥ ተግባራዊ ይሆናል። ሰው ሁሉ በሀብቱና በመብቱ ተጠቃሚ እንዲሆን ፍትሕ ያስፈልጋል። ይህም ዝቅተኛ የፍቅር መለኪያ ነው። ማኅበራዊ ሕይወት ይበልጥ ሰብአዊ የሚሆነው ወደ እውነተኛ ዓላማው፣ ይኸውም ወደ የፍቅር ስልጣኔ እንዲጓዝ የሚያስችል የበለጠ ግንዛቤ ለመፍጠር ጥረት ሲደረግ ብቻ ነው። ሰብአዊ ፍጡር ሲባል ሰው እንጂ ግለሰብ ብቻ አይደለም። ሰው የሚለው ቃል አእምሮና ነጻ ፈቃድ ያለውን ባህሪ ያመለክታል። ስለዚህ ሰው ከቁሳዊ ገጽታ በሚነሱ ፍላጎቶች ከሚገለጸው ግለሰብ በእጅጉ የላቀ እውነታ ነው። በመሰረቱ ሰው በቤተሰብ ውስጥና በሲቪልና በፖለቲካ ህብረተሰብ ውስጥ ፍላጎቶቹን ለማርካት በተነደፉ ፕሮጀክቶች በንቃት ቢሳተፍም ከፍላጎቶች ባሻገር ርቆ ካልሄደና ከባህሪ ሪው ጋር ወደ ሚስማማውና ማህበራዊ ጥሪው ወደ ሆነ ወደ ፍቃደኝነትና የስጦታ ዓለም ካልገባ በቀር የተሟላ ደስታ ሊያገኝ በፍጹም አይችልም። ስለ ፍቅር የተሰጠው የወንጌል ትእዛዝ ክርስቲያኖች ስለ ፖለቲካ ህይወት ጥልቅ ትርጉም እንዲያውቁ ያደርጋቸዋል። የፖለቲካ ህይወትን ሰብአዊ ገጽታ ለማላበስ ውስጣዊ የፍትህ ስሜትን፣ ቅንነትና የጋራ ጥቅምን ከማዳበር እንዲሁም ስለ ፖለቲካ ማህበረሰብ እውነተኛ ባህሪያትንና የመንግስት ስልጣንን በአግባቡ ስለመጠበቅ ያሉ መሰረታዊ እውነቶችን ከማጠናከር በቀር ሌላ የተሻለ መንገድ የለም። አማንያን ከራሳቸው ጥቅም ይልቅ በሰዎች መካከል ማህበረሰባዊ ግንኙነቶችን ለመመስረት ቅድሚያ መስጠት ይኖርባቸዋል። ስለ ፖለቲካ ህብረተሰብ ያለው ክርስቲያናዊ ራዕይ በህብረተሰብ ውስጥ የተደራጀ

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።